0: ಬಲಂಗಿ ತಂದಾವು ಅತಿ ಕಲಗಾಲಿ ಕುಡುಂಗು ಬಲುಂಬಾಳಿ ಕುಡ ಕುಡಗುಳು ಎಲ್ಲ ರಂಗು ರೀತಿ ಕುರಂಗ ಕನ ತುಳು ಸೋಯಿನಿ ಕುಡಿಂಗನ.
1: አሰላሙ አለይኩም ናይ ሳካን ይተምንዲያ ካልካላው ዲ ስቱዲዮ እንደ ፋዳው ራዲዮ ቻዴ ሀገ ነው ጀነራል ካልካል ለገተነ ነው አብረን ምንም ሰንደ ተለመድ ነው መንገክ ያና ራማሰየን ሀጊው ቶሎ ረካልካል ያው ካገ ዱኪ ያገ ራካ ያው ማላን ገርዶ አጀው ኮለለ ለፈለ ቪዲዮ ዲ ቢያ ረከማኒ ዶይን ከማኒ ያቻለ ወረን ጋር ምን ኮይ ምቃሎ ኩሮ ይንገዳ ይሰን ማቃሎ ኮ አጅላም ያው ግሪክ ሙተነ ነው አብረን ምንም ሰንዲ ሆሙ ምዮንገ ከደንገ ኩሮ ጋር ዳይማን ነው ኪረ ረግተ ገይዱ ሆሙ ነው ኮላን ደ ካቢነ ቴክኒክ ሞቻላው ለሉንግ ቴክኒሽያን ይጋድራኒ አጀ ያን ኪደ ሉንግ ቻንጋ ቾክ በጋብሪኤል አይቶን ማቻላል ሆሊንግ ቻንጋ መሐመድ ኢድሪስ አሊ ዳይ ድራን ኪዩንግ ያጀ ኮላል አይቶን ማቻላል ሆሊንግ ቻናን ጀረሰማ ኢስማኤል ኢስራኤል ዳዮ እንገ ዳይናጀ ያ አኮላል ላድራን ከክን ይጋጀ ኮላን ደካቢን ቴክኒክ ወራ ያን ድሪጂ ዳንቲን ያምቻላው ላንግ ዱሙ ሉንግ ቻንጋ ጂም ተሩጂ ዳንጉ ዳን ሙርጂጋን ላይ ሉንጋ ቻል ሚክሮ ገፒ አብረን መንጉ ሰንዱ ተለመደን ሚወጭሪንጋ ወያ ኢብራሂም መሐመድ ቦሚ ገፒ ገልጎም ኮይ ቦልገና መሐመድ ኢድሪስ ግደን ተኑና ካሰራቢ ኒሚኒኪ ከክን ካጋይ ሂንጀሪ ሆዶም ኮይ ምናውን ደካቢን ቴክኒክ